ቢልተ ደከም ፈሰየ ጎቴ ሚዮቲ ፋይፔ ኤፕ ቢልተከ ጋራ ጁምላ ደዱ ፋይፔ ኤፕ ትራንስፈር ኮላ ደንጋ ማሁሪያ ቢልተከ ፈሰ ደካ ኒምማለምዊ ፎን ፌን ጋስ አዲ ሚዲያ ኔት ቢለከስ ደከኔ ሪሎድ ራስተስ ኑኒ ዴታ ፔክቨስ ነገኔንገ ሚ ሃማ ዲጂታል ወለቴ ደነ ማስ ደባባይሩ ቢልኑ ደክኪገን ላሪየ ቪኑዌ ነንጊገን ኡሌከ ኑጄኔ ሁሪያ ዲጂታል ፔመንትከ ፋይፔ ማፋይ